ጥሪ በጥርስ የሳክስ አታመላልሽኝ ትዝታስ ክፉነ ክንፍንፍ ያረጋል እውነቱን ነግረሽኝ ባውቀው ይሻለኛል ትወጅኝ እንደው አሁን ንገሪኝ በጥርስ የሳክስ